የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ግንቦት 12 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሥርዓተ አምልኮ ቤተ ክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን ማስተዋወቃቸውን በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ ሊባኖስን ጨምሮ በመካከለኛው ምስራቅ ሰላም እንዲሰፍን ጸሎት ማቅረባቸውን የተመለከተ ዘገባ በሁለተኛው የዜና ክፍላችን እናስደምጣችኋለን። በመጨረሻም አባ አንጦኒዮስ አልበርቶ ታዋቂ እመቤታችን ቅድስት ድንግል ማርያም ቤተ መቅደሶችን በማስመልከት ስለ ፋጢማ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሥርዓተ አምልኮ ቤተ ክርስቲያንን የሚደግፍና እምነቷን የሚገልጽ መሆኑን አስታወቁ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ግንቦት 12 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡ ታዳሚዎች ሳምንታዊውን የጠቅላላ ትምህርተ ክርስቶስ አስተምሮ ክፍል አቅርበዋል። ሁለተኛው የቫቲካን ጉባኤ ቅዱስ ያምልኮ ሥርዓትን በማስመልከት በመጀመሪያ ሰነዱ ላይ ባወጣው ደንብ ላይ በማስተንተን ባቀረቡት አስተምሮ ሥርዓተ አምልኮ ምእመናንን እንደሚደግፍ

ግፍና እያንዳንዱ የመስዋዕተ ቅዳሴ ስነ ስርዓት በጸሎት ላይ ለምትገኝ ቤተክርስቲያን እውነተኛ ጥምቀት እንደሚሆን አስረድተዋል። ክብራትና ክብራን አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ያደረጉትን ንግግር ሙሉ ትርጉም ከማቅረባችን በፊት ለዕለቱ የተመረጠውን የአዲስ ኪዳን ጥቅስ ከዚህ ቀጥሎ እናነብላችኋለን። በክርስቶስ ለማድረግ የወደደውን ያሳቡን የፈቃዱን ምስጢር አስተውቆናል። በዘመንና በምድር ያለውን ሁሉ በክርስቶስ ለመጠቅለል በዘመን ፍጻሜ እንዲሆን እንዳቀደው እንደፈቃዱና እንደምክሩ ሁሉን የሚያከናውን እንደርሱ ዓላማ የተወሰነን በክርስቶስ በርስትነት ተቀበለን። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 9 እስከ 11። ክብራትና ክብራን አድማጮቻችን ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያቀረቡትን የትምህርተ ክርስቶስ አስተምሮ ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buongiorno e benvenuti. Iniziamo oggi una serie di catechesi sul primo documento promulgato dal Concilio Vaticano II, la Costituzione sulla Sacra Liturgia, Sacrosanctum Concilium.
1: ውድ ወንድሞችና እህቶች እንደምን አደራችሁ? እንኳን ደህና መጣችሁ። ዛሬ ሁለተኛው የቫቲካን ጉባኤ ባዘጋጀው በመጀመሪያው ሰነድ ላይ ስለ ትምህርተ ክርስቶስ የገለጻቸውን አዳዲስ ተከታታይ ደንቦችን መመልከት እንጀምራለን። ከደንቦቹ መካከል አንዱ ቅዱስ የአምልኮ ሥርዓትን የሚመለከት ነው። የጉባኤው አባቶች ይህንን ደንብ ሲያዘጋጁ በአምልኮ ሥርዓቶች ላይ ማሻሻያ ለማድረግ ብቻ ሳይሆን የኢየሱስ ክርስቶስ ቅዱስ ምስጢር የሆነው ቤተክርስቲያንን ስለሚያዋህዳትና ስለሚያስተሳስራት ሕያው ትስስር እንድናስብና እንድታጠናክር ለማድረግ ነው። በእርግጥም የአምልኮ ሥርዓት የዚህ ምስጢር ዋና ልብ ነው። የአምልኮ ሥርዓት ቤተክርስቲያን ከኢየሱስ ክርስቶስ ሕይወትን የምትቀበልበት ቦታ፣ ጊዜና አውድ ነው። ምክንያቱም በአምልኮ ሥርዓት ውስጥ የቪዛችን ሥራ ይፈጸማል። ይህም እናንተ ግን ከጨለማ ወደሚደንቅ ብርሃን የጠራችሁን የእርሱን አስደናቂ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ እግዚአብሔር ለራሱ ያደረጋችሁ ቅዱስ ሕዝብ ናችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ቤተ ክርስቲያን በ20ኛው ክፍለ ዘመን ውስጥ ባሳለፈቻቸው መጽሐፍ ቅዱሳዊ የቤተ ክርስቲያን አስተምሯዊና ሥርዓተ አምልኳዊ እድሳት ላይ እንደተገለጸው ጥያቄ ውስጥ ስለገባው ምስጢር ግልጽ እውነታን ያመለክታል። ይህም የእግዚአብሔር የማዳን ዕቅድ እንዲፈጸም ነው። ከሁሉ የተደበቀውንና በኢየሱስ ክርስቶስ የተገለጠውን ምስጢር በማስመልከት ሐዋርያው ቅዱስ ጳውሎስ ይህን ማረጋገጫ ይሰጠናል። በእርግጥ ስለናንተ ሲባል ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጽ አስታወቀኝ። ይህንንም ስታስቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህ ምስጢር አሁን ለቅዱሳኑ ሐዋርያትና ለነቢያት በመንፈስ እንደተገለጠው ባለፉት ትውልዶች ለነበሩት አልተገለጠም ነበር። ይህ የሆነው አሕዛብ አብረው እንዲወርሱ፣ በአንድ አካልም አብረው እንዲሆኑ፣ በወንጌልም አማካይነት በክርስቶስ ኢየሱስ የሆነውን የተስፋ ቃል አብረው እንዲካፈሉ ነው። ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 2 እስከ 3። እንግዲህ የክርስቲያን ምስጢር ይህ ነው። በምስጢራዊ መንገድ የተገለጠልን የብርሃነ ትንሣኤው ክስተት ማለትም የክርስቶስ ሕማማት፣ ሞቱ፣ ትንሣኤውና ክብሩ በሥርዓተ አምልኮ በኩል በትክክል ቀርቦልናል። ስለዚህም በኢየሱስ ክርስቶስ ስም በተሰበሰበው ጉባኤ ውስጥ በተሳተፍን ቁጥር በዚህ ምስጢር ውስጥ እንገባለን። ኢየሱስ ክርስቶስ ራሱ የቤተ ክርስቲያኑ ምስጢር ውስጣዊ ምንጭ ነው። የእግዚአብሔር ቅዱሳን ሕዝቦችም በመስቀል ላይ ከተወጋ ጎኑ የወጡ ናቸው። በቅዱስ አምልኮ ውስጥ በቅዱስ መንፈሱ ኃይል መሥራትን ይቀጥላል። ሙሽራይቱ የሆነች ቤተ ክርስቲያኑን ለአባቱ መሥዋዕት አድርጎ ይቀድሳታል፣ አንድ ያደርጋታል። ኢየሱስ ክርስቶስ በሚታወጀው ቅዱስ ቃል፣ በቅዱስ ቁርባን፣ በሚያከብሩት አገልጋዮች፣ በስሙ በሚሰበሰቡት ምእመናንና በከፍተኛ ደረጃ በሚቀርብ ቅዱስ ቁርባኑ ፍጹም ልዩ የሆነውን ክህነቱን ይለማመዳል። ቅዱስ አጎስጢኖስ ቤተ ክርስቲያን መሥዋዕተ ቅዳሴን በማቅረብ የኢየሱስ ክርስቶስን ጸጋ ትቀበላለች፣ ሥጋውም ትሆናለች ሲል ገልጿል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሠራላችሁ። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 22። ይህም ከክርስቶስ ጋር የሚያስተካክልና በኅብረት የሚያንጸን የቪዛችን ሥራ ነው። በመሥዋዕተ ቅዳሴ ውስጥ ይህ አንድነት የሚገኘው በአምልኮ ሥርዓቶችና በጸሎት ነው። የአምልኮ ሥርዓት ቤተ ክርስቲያን እምነቷን የምትገልጽበት መንገድ ነው። በተለመደው አገላለጽ

ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ አባ አንቶኒዮስ አልበርቶ በዓለም ዙሪያ የሚገኙ ታዋቂ የእመቤታችን ቅድስት ድንግል ማርያም ቤተ መቅደሶች በሚለው መጽሐፋቸው ስለ ፋጢማ እመቤታችን ማርያም ቤተ መቅደስ የጻፉትን ታሪክ እናቀርብላችኋለን። ታሪኩን የማቀርብላችሁ ዮሐንስ መኮንን ነኝ። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ የሚገኘው በፖርቱጋል አገር ነው። የፋጢማው እመቤታችን ቤተ መቅደስ የመቁጠሪያ እመቤታችን ባዚሊካ በመባል ይታወቃል። ከመቁጠሪያ እመቤታችን ባዚሊካ በተጨማሪ እመቤታችን ለሶስቱ ልጆች ስትገለጥ በተቀመጠችበት በትልቁ የሾላ ዛፍ ስፍራ የተሰራው ሎስ ፔሬስ የሚባለው ቤተ ጸሎት የኢየሱስ ቅዱስ ልብ ሐውልት እመቤታችን እጅግ ቅድስት ድንግል ማርያም ለሶስቱም ልጆች ማለትም ለሉቺያ ዶ ሳንቶስና ለአጎቷ ልጆች ጃቺንታና ፍራንቸስኮ ማርቶ ለመጀመሪያ ጊዜ በታየችበት ስፍራ የተሰራው ቤተ ጸሎት ይገኛል። በየወሩ 13ኛው ቀን እንደ አውሮፓውያኑ አቆጣጠር ከግንቦት 13 ቀን 1917 ዓመተ ምህረት እስከ ጥቅምት 13 ቀን 1917 ዓመተ ምህረት ድረስ ሉቺያና ሁለቱም ያጎቷ ልጆች እመቤታችን ቅድስት ድንግል ማርያምን ያዩዋት እንደነበር ይነገራል። በዚያን ጊዜ ሉቺያ የ10 ዓመት ልጅ፣ ፍራንቸስኮ የ9 ዓመት ልጅ፣ ጃቺንታ ደግሞ የ7 ዓመት ልጅ ነበረች። ልጆቹ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጽ ሲተርኩ ከእርሷ መገለጥ በፊት የሰላም መልአክ ይታያቸው እንደነበር ይናገሩ ነበር። ይኸውም የሰላም መልአክት ድሮም ማለትም ከእመቤታችን ማርያም መገለጥ በፊት እንደ ጎርጎሮሳውያኑ በ1916 ዓመተ ምህረት ታይቷቸው እንደነበርም ይተርካሉ። ሉቺያ በበኩሏ ስለ እመቤታችን እጅግ ቅድስት ድንግል ማርያም መገለጥ ስትናገር ማርያም ከፀሐይ የበለጠ ብሩህ ብርሃን ያላት፣ ከመስተዋት ድንጋይ የበለጠ ሁኔታ ብርሃን የምታስተላልፍ፣ በሚያንጸባርቅ ውሃ የተሞላች፣ በሚያቃጥሉ የፀሐይ ጮራዎች የተከበበች ነበረች ብላለች። ከሉቺያ ምስክርነት እንደምንረዳው እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች በመጀመሪያ ያለቻቸው ኃጢአተኞችን ለማዳን ተጋድሎ አድርጉ ይል ነበር። በዚህ አይነት ወገባቸውን በጣም አጭር በሆኑ ገመዶች ይታጠቁ ነበር። በጣም ሙቀታማ በነበሩ ቀናትም ውሃ መጠጣት ይተዉ ነበር። ብዙ ተመሳሳይ የተጋድሎ ተግባራት ይፈጽሙ እንደነበርም ይነገራል። ከሁሉም እጅግ በጣም ጠቃሚ መልእክት እመቤታችን እጅግ ቅድስት ድንግል ማርያም በፋጢማ የመገለጿ ምስክር ለነበሩ ለሦስቱም ልጆች አበክራ አደራ ያለቻቸው የመቁጠሪያ ጸሎት በየቀኑ እንዲደግሙ ነበር። ይኸውም ለዓለም ሰላም ሆነ ለግል ሰላምም ቢሆን የመቁጠሪያ ጸሎት ወሳኝ ነገር መሆኑን እንዲረዱ ለልጆቹ ደጋግማ እንደተናገረችም ከቤተ መቅደሱ ታሪክ ለመረዳት እንችላለን። በሌላ በኩል ደግሞ እመቤታችን እጅግ ቅድስት ድንግል ማርያም የታየቻቸው ልጆች ዘመዶች ሳይቀሩ በዚያን ጊዜ የአንደኛው ዓለም ጦርነት ተዋጊዎች ነበሩ። ሉቺያ ዶ ሳንቶስ ከዓመታት በኋላ እንደተረከችው በሁለተኛው የመገለጿ ዕለት ማለትም እንደ አውሮጳውያኑ አቆጣጠር በሰኔ 13 ቀን 1917 ዓመተ ምህረት እመቤታችን እጅግ ቅድስት ድንግል ማርያም ጃቺንታና ፍራንቸስኮስ በልጅነታቸው እንደሚሞቱ ተናግራ ነበር። ሉቺያም በበኩሏ ቶሎ ብለሽ ጃቺንታንና ፍራንቸስኮስን ወደ ሰማይ ውሰጃቸው እንዳለቻትና እመቤታችንም በእርግጥ በቶሎ ወደ ሰማይ እወስዳቸዋለሁ፣ አንቺ ግን በዓለም ላይ ትንሽ ትቆያለሽ፣ ምክንያቱም ጌታ ኢየሱስ እኔ በዓለም ላይ እንድታወቅና እንድወደድ ይፈልጋልና በአንቺም አማካኝነት በዓለም ላይ የእኔ እጅግ ንጹሕ ልብ አክብሮት እንዲስፋፋም ይፈልጋልና እንዳለቻትም ከሉቺያ ምስክርነት ለመረዳት ይቻላል። በእርግጥም ፍራንቸስኮስና ጃቺንታ ከእመቤታችን በፋጢማ ከመገለጥ 2 ዓመት በኋላ ማለትም እንደ ጎርጎሮሳውያኑ 1919 ዓመተ ምህረት እንደ ሞቱ ከፋጢማ የእመቤታችን እጅግ ቅድስት ድንግል ማርያም ቤተ መቅደስ ታሪክ ለመረዳት ይቻላል። በሌላ በኩል ደግሞ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13 2000 ዓመተ ምህረት ፍራንቸስኮስንና ጃቺንታን ብፁዓን ናቸው ብለው በይፋ አውጀዋል። በተጨማሪም ደግሞ እንደ ጎርጎሮሳውያኑ በግንቦት 13 2017 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍራንቸስካንና ጃቺንታን ቅዱሳን ናቸው ብለው በይፋ አውጀዋል። እነዚህም በሰማዕትነት ሳይሞቱ ቅዱሳን የተባሉት የመጀመሪያዎቹ ሕፃናት ቅዱሳን ናቸው። ስለ ሦስቱ የፋጢማ ምስክሮች ከተነሳ ደግሞ በአንደኛው ምስጢር እመቤታችን እጅግ ቅድስት ድንግል ማርያም ለሦስቱም ልጆች የገሃነመ እሳትን አሰቃቂ ሁኔታ

አንድምታ እንዳሳየቻቸው መስክረዋል። በሁለተኛው ምስጢር ደግሞ ስለ አንደኛው ዓለም ጦርነት መጠናቀቅና ስለ ሁለተኛው ዓለም ጦርነት መጀመር እመቤታችን እጅ ቅድስት ድንግል ማርያም ለሶስቱም ልጆች ነግራቸዋለች። በተጨማሪም በሁለተኛው ምስጢር ራሽያ ለእመቤታችን ማርያም እጅግ ንጹህ ልብ የተለየ እንዲሆን እንደምትፈልግ ነግራቸዋለች። ብዙዎቹ እንደሚገምቱት ይህን የእመቤታችን እጅ ቅድስት ድንግል ማርያምን ምኞት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በመጋቢት 25 1984 ዓ.ም ተግባራዊ አድርገዋል። ይኸውም የተባበሩት የሶቪየት መንግስታት እንደ አውሮፓውያኑ አቆጣጠር በታህሳስ 26 1991 ዓ.ም ከመበታተናቸው በፊት ለመላው ዓለም ለራሽያም ጭምር ሐዋርያዊ ቡራኪያቸውን በመስጠት ነበር። የፋጢማ የሶስተኛው ምስክር በቫቲካን ተደብቆ የቆየ ሲሆን አንድ ርዕሰ ሊቃነ ጳጳሳት ከሌሎች ብዙ ጳጳሳትና ካህናት ጋር በመስቀል ስር በተራራ ላይ በወታደሮች እንደሚገደሉ ይናገር ነበር። ቤተ ክርስቲያን ሶስተኛውን ምስጢር እንደ ጎርጎሮሳውያኑ በግንቦት 13 1981 ዓ.ም ቱርካዊው ታጣቂ መሐመድ አሊ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስን ለመግደል በቅዱስ ጴጥሮስ አደባባይ ካደረገው ሙከራ ጋር ታያይዘዋለች። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ራሳቸው ከግድያ ሙከራ ሕይወታቸውን የጠበቀችው የፋጢማው እመቤታችን እጅ ቅድስት ድንግል ማርያም እንደነበረች ተናግረዋል። ይኸውም እርሷ በመገለጥ የጥይቱ መርዝ እንዲከሽፍ እንዳደረገችውና ወደ ሆስፒታል በሩጫ ሲወሰዱ አእምሯቸውን ሳይስቱ እርሷን እየተመለከቱ እንዲቆዩ እንደረዳቻቸው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ተናግረው ነበር። የፋጢማው እመቤታችን እጅ ቅድስት ድንግል ማርያም የመጀመሪያው ቤተ መቅደስ ሥራ የተጀመረው እንደ ጎርጎሮሳውያኑ በ1928 ዓ ም ሲሆን የተመረቀው እንደ ጎርጎሮሳውያኑ በጥቅምት ወር 1953 ዓ ም ነበር። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ አያሌ ርዕሰ ሊቃነ ጳጳሳት ከፍተኛ አስተዋጽኦ እንዳደረጉ የሚታወስ ነው። ለምሳሌ ርዕሰ ሊቃነ ጳጳሳት ፒዮስ 12ኛው እንደ ጎርጎሮሳውያኑ በግንቦት 13 1942 ዓ ም እና በህዳር 1 ቀን 1950 ዓ ም እመቤታችን እጅ ቅድስት ድንግል ማርያም አክብሮት እንዲስፋፋ በሐዋርያዊ መልእክታቸው አደራ ብለው ነበር። እንዲሁም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ እንደ ጎርጎሮሳውያኑ በግንቦት 13 1967 ዓ ም ከእህት ሉቺያ ጋር አብረው ለመጸለይ ወደ ፋጢማ መሄዳቸው ይታወሳል። በበኩላቸው ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በግንቦት 13 1981 ዓ ም ከተደረገባቸው የግድያ ሙከራ ሕይወታቸውን ስለጠበቀች የፋጢማ እመቤታችን እጅ ቅድስት ድንግል ማርያምን ለማመስገን እንደ ጎርጎሮሳውያኑ በግንቦት 12 1987 ዓ ም እንደ መንፈሳዊ ተጓዥ ወደ ፋጢማ በመሄድ በማግስቱ የዓመታዊ ክብረ በዓሏ ተካፋይ እንደነበሩ ይነገራል። በዚያም አጋጣሚ ማለትም እንደ ጎርጎሮሳውያኑ በግንቦት 13 1987 ዓ ም የሰውን ልጅ በሙሉ አደራ ለእመቤታችን እጅግ ንጹሕ ልብ እንደ ሰጡም ይነገራል። የፋጢማ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ ዋና ዓመታዊ ክብረ በዓል የሚከበረው እንደ ጎርጎሮሳውያኑ በግንቦት 13 ቀንና በጥቅምት 13 ቀን ነው። በሌላ በኩል ደግሞ ዓመቱን በሙሉ በበጋ ወራት ብዙ ምዕመናን ወደ ፋጢማ መንፈሳዊ ጉዞ እንደሚያደርጉ ይታወሳል። በተለይም ደግሞ እንደ ጎርጎሮሳውያኑ በየዓመቱ በግንቦት 13 ቀንና በጥቅምት 13 ቀን 75 ሺህ ያህል መንፈሳውያን ተጓዦች በትንሿ የፋጢማ ከተማ እመቤታችን እጅ ቅድስት ድንግል ማርያምን ለማክበር ይሰበሰባሉ። ሕይወታችን ለፋጢማ እመቤታችን እጅ ቅድስት ድንግል ማርያም ቅዱስ ልብ የተለየ ይሁን። የፋጢማ እመቤታችን እጅ ቅድስት ድንግል ማርያም ሕይወታችንን ከክፉ አደጋ ሁሉ ትታደግልን። ክቡራትና ክቡራን አድማጮቻችን ለረቡዕ ግንቦት 12 2018 ዓ.ም ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ ያሙስ ግንቦት 13 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን የጠፈር ምርምር ማዕከልን መጎብኝታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አዲሶቹ አምባሳደሮች እጅግ አስፈላጊ ለሆነው ሰላም አስተዋጽኦ እንዲያበረክቱ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት በስደተኞች ላይ የሚፈጸመውን ጥቃት ማውገዛቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን የጠፈር ምርምር ማዕከል ጎበኙ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም አቅራቢያ ካስቴል ጋንዶልፎ የሚገኘውን የቫቲካን የጠፈር ምርምር ማዕከልን ማክሰኞ ግንቦት 11 2018 ዓመተ ምህረት ከሰዓት በኋላ ጎብኝተዋል። ቅዱስነታቸው ማዕከሉን ሲጎበኙ የቫቲካን ግዛት አስተዳደር ፕሬዚደንት እህት ራፋኤላ ፔትሪኒ ከዋና ጻፊዎቻቸው ከሊቀ ጳጳስ ብፁዕ አቡነ ኤሚሊዮ ናፓና ከብፁዕ አቡነ ጁሴፔ ሁሊሲ አልብራንዲ ጋር አቀባበል አድርገውላቸዋል። በስፍራው ለተገኙት ገዳማውያንና ገዳማውያት ምእመናንና ተመራማሪዎች ሰላምታቸውን አቀርበውላቸዋል። ቅዱስነታቸው ከዚህ በፊት የሰው ልጅ ጨረቃን የረገጠበት 56ኛ ዓመት መታሰቢያ በተከበረበት ሐምሌ 13 2017 ዓመተ ምህረት የምርምር ማዕከሉን ጎብኝተው እንደነበር ይታወሳል። የቫቲካን የጠፈር ሳይንስ ማዕከል በሮም አቅራቢያ በምትገኝ ካስቴል ጋንዶልፎ ከተማ ውስጥ የሚገኝ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በከተማዋ በሚገኝ የርዕሰ ሊቃነ ጳጳሳት ማረፊያ ውስጥ የተለመደውን የሥራና የእረፍት ጊዜያቸውን አሳልፈዋል። የቫቲካን የጠፈር ምርምር ማዕከል ዳይሬክተር ኢየሱሳዊ ካህን አባ ሪቻርድ አንቶኒ ዲሱዛና ተባባሪያቸው ወንድም ጋይ ኮንሶልማኞ በስፍራው ከተገኙት መካከል እንደነበሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተቋሙ ጸሎት ቤት አጭር ጸሎት ካደረሱ በኋላ ከማዕከሉ ባለሙያዎችና ምዕመናን ሠራተኞች ጋር ሰላምታ ተለዋውጠዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አምባሳደሮች እጅግ አስፈላጊ ለሆነው ሰላም አስተዋጽኦ እንዲያደርጉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር ዕውቅናን ያገኙ የልዩ ልዩ አገራት አምባሳደሮችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአምባሳደሮቹ ባደረጉት ንግግር ተልኳቸው የጋራ ውይይትንና መግባባትን በማጠናከር በዓለማችን እጅግ አስፈላጊ ለሆነው ሰላም አስተዋጽኦ ማድረግ እንደሚሆን ያላቸውን ምኞት ገልጸዋል። ማንኛውም አገር፣ ማኅበረሰብ ወይም ዓለም አቀፍ ሥርዓት ስኬታማነቱን በኃይል ወይም በብልጽግና ብቻ በመለካት በችግር ውስጥ የሚገኙትን ችላ የሚል ከሆነ ፍትሐዊና ሰብአዊ ብሎ ራሱን ሊጠራ አይችልም ብለው ኢየሱስ ክርስቶስ ለድሆችና ለተረሱት ሰዎች ያለው ፍቅር ለመከራ የተጋለጡትን ችላ እንዳንላቸውና ማንኛውንም አይነት ራስ ወዳድነት እንድንቃወም ያስገድደናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ግንቦት 13 2018 ዓመተ ምሕረት ጠዋት ከሴራሊዮን፣ ከባንግላዴሽ፣ ከየመን፣ ከሩዋንዳ፣ ከናሚቢያ፣ ከሞሪሽስ፣ ከቻድና ከስሪላንካ የተላኩ አዳዲስ አምባሳደሮችን በቫቲካን ተቀብለው ንግግር በማድረግ የሹመት ደብዳቤዎቻቸውን አቅርበውላቸዋል። ቤተ ክርስቲያን የጴንጤቆስቴ በዓልን ለማክበር መቃረቧን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ በደቀ መዛሙርቱ ላይ እንዴት እንደወረደ በማስታወስ ፍርሃትን ወደ ድፍረት፣ መከፋፈልን ወደ አንድነት በመቀየር በሁሉም ቋንቋዎች እንዲናገሩ በማድረግ እንዴት እንደለወጣቸው አስታውሰዋል። ተመሳሳይ የአንድነት ራእይ ዲፕሎማሲያዊ ዓለምን ሊያበረታታ እንደሚችል ተስፋ አለኝ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም በአገሮች መካከል ያለው ገንቢ ግንኙነትን በእውነተኛ ግልጽነት፣ በጋራ መከባበርና የኃላፊነት ስሜት እንዲያድጉ ያደርጋቸዋል ብለዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጥቅምት ወር መጀመሪያ ላይ በቅድስት መንበር ዕውቅና ለተሰጣቸው ዲፕሎማሲያዊ አካላት ያደረጉትን ጥሪ እንደገና ማደስ ሲፈልጉ ሰላም በጦር መሳሪያ ኃይል በሚፈለግበት ጊዜና የበላይነትን ለማረጋገጥ እንደ ቅድሜ ሁኔታ በሚቀርብበት ጊዜ በሁሉም ደረጃዎች የሁለትዮሽ የክልልና የብዙ አገራት የጋራ ውይይት የሚያበረታታና ስምምነትን የሚፈልግ ዲፕሎማሲ አስቸኳይ ፍላጎት አለ ሲሉ በድጋሚ ገልጸዋል። እንዲህ አይነቱ ውይይት ወደ ሰላም የሚመሩ መንገዶችን በቅንነት በመፈለግ የሚነሳሳ ነው ሲሉ ተናግረው ቃላት ሳይዛቡ ወይም ጥላቻን ሳይገልጹ ግልጽ የሆኑ እውነታዎችን ማቅረብን ይጠይቃል ብለው አለመግባባቶች ሊወገዱና እምነትን በዓለም አቀፍ ግንኙነቶች አውድ ውስጥ እንደገና መገንባት የሚቻለው በዚህ መንገድ ብቻ ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጨዋነት የተሞላበት ግልጽ ውይይት አስፈላጊ ቢሆንም ጥልቅ የልብ መለወጥና ለጋራ ጥቅም ሲባል የተወሰኑ ፍላጎቶችን ወደ ጎን የመተው ፈቃደኝነት አብሮ መኖር አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስኬት የሚለካው በኃይልና በብልጽግና ብቻ ከሆነ በማኅበረሰቡ የተገለሉትን ችላ የሚል የትኛውም አገር፣ ማኅበረሰብ ወይም ዓለም አቀፍ ሥርዓት ራሱን በእውነት ፍትሐዊና ሰብአዊ ብሎ ሊጠራ አይችልም በማለት አስጠንቅቀዋል። ኢየሱስ ክርስቶስ ለተረሱ ሰዎች ባለው ፍቅር ለችግር የተጋለጡትንና የደህዩትን የሚንቅ ሁሉንም አይነት ራስ ወዳድነት እንድንቃወም ይጠይቀናል ሲሉ አጽንኦት ሰጥተዋል።
የዲፕሎማቶች አገልግሎት ራስን የመስጠት የአንድነት መንፈስ መሆኑን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትብብርን ማበረታታትና ዓለም አቀፍ ድርጅቶችን ማጠናከር ለግንኙነትና ለድርድር እድል መፍጠር እንደሆነ አስረድተዋል። አለመግባባቶችን ለመፍታትና ትብብርን ለማሳደግ አስፈላጊ መሳሪያዎች ሆነው እንደሚቀጥሉ ገልጸው ጂኦፖለቲካዊ ውጥረቶች ዓለማችንን የበለጠ እየበታተኑት በሚገኙበት በዚህ ወቅት እነዚህን ተቋማት ውጤታማና በሰብአዊ ቤተሰብ አንድነት ላይ ያተኮሩ እንዲሆኑ ማድረግ አስፈላጊ ነው ሲሉ አሳስበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ አምባሳደሮችን ለአገልግሎታቸው አመስግነው ይህም በአገሮቻቸውና በቅድስት መንበር መካከል ዋጋ ያለው የመተማመንና የትብብር ድልድይ መሆኑን አጽንኦት ሰጥተዋል። የጋራ ጥረታቸው የሁለትዮሽና የብዙ ወገን ተሳትፎን እንደገና እንዲያነቃቃ እንዲሁም በማኅበረሰቦች ለተገለሉትና ለተረሱት ትኩረት እንዲሰጥ ጸሎት በማቅረብ ለበለጠ ፍትሐዊ፣ ወንድማማችና ሰላማዊ ዓለም ጠንካራ መሠረት ለመጣል አብረው መሥራት እንደሚችሉ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር ጽፈት ቤት ከከፍተኛ ጳጳሳዊ ጽፈት ቤቶች ጋር በመሆን አዲሶቹ አምባሳደሮች ኃላፊነታቸውን እንዲወጡ ለመርዳት ዝግጁ መሆናቸውን በማረጋገጥ ተልኳቸው ውይይትንና የጋራ መግባባትን የሚያጠናክር እንዲሁም በዓለማችን ውስጥ እጅግ ለሚፈለገው ሰላም አስተዋጽኦ የሚያደርግ ይሁን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት በስደተኞች ላይ የሚፈጸመውን ጥቃት አወገዙ። በደቡብ አፍሪካ ጸረ ስደተኛ አመጽ እየተስፋፋ በመጣበት በዚህ ወቅት የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት ጉባኤ በአገሪቱ ውስጥ በሚገኙ የውጭ ዜጎች ላይ የሚደርሰውን ጥቃት የሚያወግዝ ሐዋርያዊ መልእክት ይፋ አድርጓል። ብፁዓን ጳጳሳቱ በመልእክታቸው የፖለቲካ መሪዎች የክልል ምርጫ ከመደረጉ በፊት በሚያደርጉት ቅስቀሳ የስደት ቀውስን ለፖለቲካ ጥቅም እንዳያውሉት አስጠንቅቀዋል። የጉባኤው ፕሬዚደንት በሆኑት በብፁዕ ካርዲናል ስጢፋኖስ ብሪስሊን ረቡዕ ግንቦት 12 2018 ዓመተ ምህረት በፈረሙት ሐዋርያዊ መልእክት ላይ ብፁዓን ጳጳሳቱ በስደተኞችና ጥገኝነት ጠያቂዎች ላይ የተቀሰቀሰው አመጽ፣ የሚደርስባቸው ማስፈራሪያና መፈናቀል፣ በሰብአዊ ክብር ላይ የሚፈጸም ከባድ ጥቃት፣ ማኅበረሰባችንን ሊገልጹት በሚገቡ እሴቶች ላይ የተደረገ ክህደት ነው ሲሉ ገልጸውታል። ብፁዓን ጳጳሳቱ በሐዋርያዊ መልእክታቸው ላይ በስደተኞችና ጥገኝነት ጠያቂዎች ላይ የሚፈጸሙትን የአመፅ የማስፈራራትና የማፈናቀል ድርጊቶችን በማያጠራጥርና በማያሻማ ሁኔታ እናወግዛቸዋለን ሲሉ ጽፈው በስደተኞች ላይ የሚፈጸሙ የአመፅ ተግባሮች ፈጽሞ ተቀባይነት ሊኖራቸውና ሊታገሷቸው የማይችሏቸው ናቸው ሲሉ አጽንኦት ሰጥተዋል። የደቡብ አፍሪካ ካቶሊካዊት ቤተ ክርስቲያን ጳጳሳት ሐዋርያዊ መልእክት ይፋ የወጣው በሀገሪቱ በሚገኙ በርካታ አካባቢዎች በተለይም በኳዝቡሉ ናታልና በካውንቴንግ የተከሰቱት የጥቃት ድርጊቶችና ስጋቶች እየጨመሩ በመጡበት ጊዜ ሲሆን በቅርብ ሳምንታት ውስጥ የጸረ ስደተኞች ሰልፎችም ተጠናክረው መቀጠላቸው ተመልክቷል። በመኖሪያና በሥራ አካባቢዎች የጥቃት ዛቻ የደረሰባቸው ሴቶች ሕፃናትን ጨምሮ ግንቦት 11 2018 ዓ ም በደርባን ማዕከላዊ ፖሊስ ጣቢያ ውስጥ ከለላን የጠየቁ ሲሆን አንዳንድ ስደተኞች ተጨማሪ ጥቃት እንዳይደርስባቸው በመስጋት ከፖሊስ ጣቢያው ውጪ ሌሊቱን በብርድ አሳልፈዋል። ብፁዓን ጳጳሳቱ አለመረጋጋቱ የተፈጠረው ሰፋ ባሉ ምክንያቶች እነርሱም ማኅበራዊ ሰቆቃ፣ ኢኮኖሚያዊ ቀውስና የአስተዳደር ድክመት እንደሆኑ በመልእክታቸው ላይ ገልጸዋል። ሐዋርያዊ መልእክቱ በተጨማሪም ቀጣይነት ያለው ሥራ አጥነት፣ የኑሮ አለመመጣጠን፣ ደካማ የአገልግሎት አቅርቦት፣ ሙስናና በኢሚግሬሽን አስተዳደር ውስጥ ያሉ ድክመቶች ለችግር ተጋላጭ በሆኑ ማኅበረሰቦች ውስጥ ቁጣ እንዲቀሰቀስ አስተዋጽኦ ማድረጉን ጠቁመዋል። ለአሁኑ ቀውስ ዋና ምክንያት በመንግሥት አስተዳደር በተጠያቂነትና በአመራር ላይ የታዩ ውድቀቶች መሆናቸውንና የድሆች ጩኸት ለረጅም ጊዜ ተሰሚነት ሳያገኝ መቆየቱን በግልጽ መናገር እንፈልጋለን ሲሉ ጳጳሳቱ ተናግረዋል። ብፁዓን ጳጳሳቱ እንዲሁም ተገቢ ጥበቃ የማይደረግላቸው ድንበሮች፣ በአገር ውስጥ ጉዳይ ሚኒስቴር ውስጥ የተስፋፋ ሙስና፣ የስደተኞች ጉልበት ብዝበዛ፣ አንዳንድ ስደተኞችን ያካተቱ የወንጀል ተግባራትና በተወሰኑ ማኅበረሰቦች ውስጥ ትርጉም ያለው ውህደት አለመኖር ስጋቶችን እንደፈጠረ ገልጸዋል። ሆኖም ከእነዚህ እውነታዎች ውስጥ አንዳቸውም ቢሆኑ አመፅን ወይም የጋራ ቅጣትን ሊያጸድቁ እንደማይችሉ አጥብቀው ተናግረዋል። ብፁዓን ጳጳሳቱ በመልእክታቸው ላይ በአገሪቱ ውስጥ ስጋቶችና ቁጣዎች መኖራቸው እውነትና መፈታትም ያሉባቸው ቢሆኑም ነገር ግን በሌላ ሰው ላይ የሚፈጸም ጥቃት ፈጽሞ ተቀባይነት ሊኖረው አይችልም ሲሉ ተናግረው ደቡብ አፍሪካን ወሳኝ የሞራልና የፖለቲካ ጊዜ እንደሚገጥማት አስጠንቅቀዋል። ክልላዊ ምርጫ ሊካሄድ በተቃረበበት በዚህ ወቅት ለፖለቲካ ፓርቲዎችና የሕዝብ ሥልጣን ፈላጊዎች በሙሉ ባቀረቡት ልዩና አስቸኳይ ጥሪ ስደት ያስከተለውን ቀውስ ወይም የማኅበረሰቦችን ስቃይ ለፖለቲካ ጥቅም እንዳያውሉት ሲሉ ጳጳሳቱ አሳስበዋል።
ለምርጫ ጥቅም ሲሉ ፍርሃትን መከፋፈልንና ተጋላጭነትን እንደ መሳሪያነት መጠቀም በስነ ምግባር ረገድ ተቀባይነት የሌለውና ቀድሞውኑ ደካማ የሆነውን ማህበራዊ ሁኔታን የበለጠ ሊያበላሸው ይችላል ሲሉ ተናግረዋል። ብፁዓን ጳጳሳቱ የነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁላችንም ወንድማማቾች ነን የሚለውን ሐዋርያዊ አስተምሮ በመጥቀስ እያንዳንዱ ሰው በእግዚአብሔር መልክና አምሳል የተፈጠረ በመሆኑ ሊጠበቅ የሚገባው የማይደፈር ክብር አለ የሚለውን የክርስትና እምነት አረጋግጠዋል። ክርስቲያኖች እንደመሆናችን እያንዳንዱ ሰው በእግዚአብሔር መልክና አምሳል የተፈጠረ መሆኑን ወደ መሠረታዊው እውነት እንመልሳለን ሲሉ መልእክት ያስተላለፉት ብፁዓን ጳጳሳቱ በጥላቻ በማጭበርበር ወይም በአመፅ ሰላማዊ ህብረተሰብን መገንባት አንችልም ብለዋል። የደቡብ አፍሪካ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት በመልእክታቸው መደምደሚያ ፍትህ፣ ስነ ምግባራዊ አመራር፣ አንድነትና ማኅበራዊ ኃላፊነት እንዲኖር ጥሪ አቅርበው እነዚህ እሴቶች ከሌሉ ዘላቂ ሰላም ሊኖር አይችልም ሲሉ አስጠንቅቀዋል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ሰው ለእግዚአብሔር የሚሰጠው ምላሽ አምናለሁ። ሰው ራሱን ለሚገለጥለት ለእግዚአብሔር እንዴት ምላሽ ይሰጣል? ለእግዚአብሔር ምላሽ የምንሰጠው በመለኮታዊ ጸጋ በመታገዝና በእምነት በመታዘዝ ማለትም ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠትና ራሱ እውነት በሆነው በርሱ የተረጋገጠውን እውነት በመቀበል ነው። በመጽሐፍ ቅዱስ ውስጥ በእምነት የመታዘዝ ዋና ምስክሮች እነማን ናቸው? ለዚህ በጣም ብዙ ምስክሮች አሉ። ከነዚህም አንዱ አብርሃም ሲሆን እርሱም በተፈተነ ጊዜ በእግዚአብሔር አመነ። በሮሜ መልእክት ምዕራፍ 4 ከቁጥር 3 ለሱም ጥሪ ዘውትር የታዘዘ ሆነ። ስለዚህ ለሚያምኑት ሁሉ አባት ተባለ። በሮሜ መልእክት ምዕራፍ 4 ከቁጥር 11 እስከ 18 ሌላው ሕይወቷን በሙሉ በእምነት የመታዘዝ ፍጹም ምሳሌ የሆነችውና እንደ ቃሌ ይሁንልኝ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ያለችው ቅድስት ድንግል ማርያም ናት። በተጨባጭ ለአንድ ሰው በእግዚአብሔር ማመን ማለት ምን ትርጉም አለው? በእግዚአብሔር ማመን ማለት ከራሱ ከእግዚአብሔር ጋር መጣበቅ፣ ራስን ለእርሱ አሳልፎ መስጠትና እውነት የሆነው እግዚአብሔር የገለጣቸውን እውነቶች በሙሉ መቀበል ማለት ነው። ሦስት አካል በሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ማመን ማለት ነው። የእምነት ባህሪያት ምንድን ናቸው? እምነት ለደህንነት አስፈላጊ የሆኑ የላቀ ጸጋ ነው። በትሕትና የሚጠይቅ ሁሉ የሚያገኘው የእግዚአብሔር ስጦታ ነው። እምነት ሥራ የሰው ሥራ ነው፣ ማለትም በፍቃዱ የተነሳሳና በእግዚአብሔር የተቀሰቀሰ መለኮታዊ እውነትን በደስታ የሚቀበል ሰው የአእምሮ ሥራ ነው። እምነት በእግዚአብሔር ቃል ላይ የተመሠረተ ስለሆነ እርግጠኛ ነው፣ የሚሠራውም በፍቅር አማካይነት በገላትያ መልእክት ምዕራፍ 5 ከቁጥር 6 ነው። እርሱም የእግዚአብሔርን ቃል በመስማትና በጸሎት አማካይነት ያለማቋረጥ ያድጋል። አሁንም ቢሆን የሰማያዊ ደስታ ቅድመ ልምድ ነው። በእምነትና በሳይንስ መካከል ቅራኔ የሌለው ለምንድን ነው? እምነት ከእግዚአብሔር በላይ ቢሆንም በእምነትና በሳይንስ መካከል ቅራኔ ሊኖር አይችልም፣ ምክንያቱም የሁለቱም ምንጭ እግዚአብሔር ነውና። የእግዚአብሔርና የእምነት ብርሃን የምሰጠን ራሱ እግዚአብሔር ነው። ለማወቅ አምናለሁ፣ በተሻለ ሁኔታ ለማመን አውቃለሁ። ቅዱስ አውግስጢኖስ። እምነት ግላዊና ቤተ ክርስቲያናዊ ሥራ የሆነው ለምንድን ነው? እምነት ሰው ራሱን ለሚገልጠው ለእግዚአብሔር በፈቃደኝነት የሚሰጠው ምላሽ እስከሆነ ድረስ ግላዊ ሥራ ነው። ከዚሁ ጋር እምነት እናምናለን በምለው ቃል የሚገለጽ የቤተ ክርስቲያንም ሥራ ነው። በመሠረቱ የምታምኖ ቤተ ክርስቲያን ናት። በመሆኑም በመንፈስ ቅዱስ ጸጋ የእያንዳንዱ ክርስቲያን እምነት ታስቀድማለች፣ ታስገኛለች፣ ትመገባለች። ከዚህም የተነሳ ቤተ ክርስቲያን እናትና አስተማሪ ናት። ቤተ ክርስቲያንን እንደ እናት ያልተቀበለ ሰው እግዚአብሔርን እንደ አባት ሊቀበል አይችልም ይላል ቅዱስ ቆጵሪያኖስ። የእምነት ቀመሮች አስፈላጊ የሆኑት ለምንድን ነው? የእምነት ቀመሮች አስፈላጊ የሆኑበት ምክንያት አንድ ሰው የዓመት

0: ሲሆን የሚታመለክተውም የደህንነት መንገድም አንድ ነው። ስለዚህ በቲዮፊት ወም በጽሑፍ የተላለፈን እና ከመለኮት የተገለጠ ለመሆኑ ቤተ ክርስቲያን በተነገረን በቃል እግዚአብሔር ውስጥ ያለውና ነገር ሁሉ በአንድ ልብና በአንድ ነፍስ እናምናለን። ክርስቲያናዊ እምነትን መግለጽ በቅዱስ ቀለመንጦስ የሮም ቤተ ክርስቲያን የሚገኘው ይህ ጥንታዊ በህብር የተሠራ ሥዕል የክርስትና እምነት ማዕከላዊ ምስጢር የሆነውን የመስቀልን አሸናፊነት ያመለክታል። አበቦቻቸውና ፍሬዎቻቸው በሁሉም አቅጣጫ የተንዠረገጉና በርካታ ትናንሽ ክብ ቅርጾችን የሠሩ የዛፍ ተክል ቅርንጫፎች በቀለም አጊጠውና ደምቀው ይታያሉ። ይህ ተክል ሕይወት የሚያገኘው የሰውን ልጅና ፍጥረት ዓለምን እንደገና ለመፍጠር መሥዋዕት ከሆነው ከኢየሱስ መስቀል ነው። ኢየሱስ በሕማማቱ በሞቱና በትንሣኤው ዳግመኛ ልደት የሚያረጋግጥና ሰውን ከእግዚአብሔር ጋር የሚያስታርቅ አዲሱ አዳም ነው። የሚሰቃየው ክርስቶስ ዙሪያ 12ቱን ሐዋርያት የሚወክሉ 12 ነጫጭ እርግቦች አሉ። በመስቀሉ ግርጌ ማርያምና ተወዳጁ ደቀ መዛሙር ዮሐንስ ይገኛሉ። ኢየሱስ እናቱንና ይወደው የነበረውን ደቀ መዛሙር በአጠገቡ ቆሞ ባየ ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዛሙሩን እናትህ ይቺውልሽ አለው። ከዚህም ሰዓት ጀምሮ ደቀ መዛሙሩ ወደ ቤቱ ወሰዳት። በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27 ከመስቀሉ በላይ በኩል የአብ እጅ ተዘርግቶ በፋሲካ ምስጢር በሞት ላይ ድልን ለተቀዳጀው ልጁ የክብር አክሊል ሲሰጥ ይታያል። በተክሉ ስር ከክፉ እባብ ጋር የሚታገል ትንሽ አጋዘን አለው። የደህንነት ዛፍን ከሚወክለው ከዚህ ተክል ውስጥ ድኩላ ከሕይወት ውሃ ምንጭ ጠጥቶ እንደሚረካ ሁሉ ምእመንንም ጠጥተው የሚረኩባቸው የአራቱ ወንጌሎች ምሳሌ ለሆኑ አራት ቀጭን ጅራቶች ሕይወት ሰጪ ውሃ ምንጭ ይፈልቃል። እዚህ ላይ ቤተ ክርስቲያን እውነተኛ የሕይወት ዛፍ ከሆኖ ክርስቶስ ሕይወትን ያገኘች ሰማያዊ ገነት መስላ ትታያለች። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 142 እስከ 284 ላይ የተወሰደ ነው።
1: ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ ያሙስ ግንቦት 13 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን የጠፈር ምርምር ማዕከልን መጎብኝታቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲሶቹ አምባሳደሮች እጅግ አስፈላጊ ለሆነው ሰላም አስተዋጽኦ እንዲያበረክቱ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት በስደተኞች ላይ የሚፈጸመውን ጥቃት ማውገዛቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። በመጨረሻም እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቫቲካን የጠፈር ምርምር ማዕከል ጎበኙ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም አቅራቢያ ካስቴል ጋንዶልፎ የሚገኘውን የቫቲካን የጠፈር ምርምር ማዕከልን ማክሰኞ ግንቦት 11 2018 ዓመተ ምህረት ከሰዓት በኋላ ጎብኝተዋል። ቅዱስነታቸው ማዕከሉን ሲጎበኙ የቫቲካን ግዛት አስተዳደር ፕሬዚደንት እህት ራፋኤላ ፔትሪኒ ከዋና ጻፊዎቻቸው ከሊቀ ጳጳስ ብፁዕ አቡነ ኤሚሊዮ ናፓና ከብፁዕ አቡነ ጁሴፔ ሁሊሲ አልብራንዲ ጋር አቀባበል አድርገውላቸዋል። በስፍራው ለተገኙት ገዳማውያንና ገዳማውያት ምዕመናንና ተመራማሪዎች ሰላምታቸውን አቅርበውላቸዋል። ቅዱስነታቸው ከዚህ በፊት የሰው ልጅ ጨረቃን የረገጠበት 56ኛ ዓመት መታሰቢያ በተከበረበት ሐምሌ 13 2017 ዓመተ ምህረት የምርምር ማዕከሉን ጎብኝተው እንደነበር ይታወሳል። የቫቲካን የጠፈር ሳይንስ ማዕከል በሮም አቅራቢያ በምትገኝ ካስቴል ጋንዶልፎ ከተማ ውስጥ የሚገኝ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በከተማዋ በሚገኝ የርዕሰ ሊቃነ ጳጳሳት ማረፊያ ውስጥ የተለመደውን የሥራና የእረፍት ጊዜያቸውን አሳልፈዋል። የቫቲካን የጠፈር ምርምር ማዕከል ዳይሬክተር ኢየሱሳዊ ካህን አባ ሪቻርድ አንቶኒ ዲሱዛና ተባባሪያቸው ወንድም ጋይ ኮንሶልማኞ በስፍራው ከተገኙት መካከል እንደነበሩ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተቋሙ ጸሎት ቤት አጭር ጸሎት ካደረሱ በኋላ ከማዕከሉ ባለሙያዎችና ምዕመናን ሠራተኞች ጋር ሰላምታ ተለዋውጠዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አምባሳደሮች እጅግ አስፈላጊ ለሆነው ሰላም አስተዋጽኦ እንዲያደርጉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር ዕውቅናን ያገኙ የልዩ ልዩ አገራት አምባሳደሮችን በቫቲካን ተቀብለው ንግግር አድርገውላቸዋል። ቅዱስነታቸው ለአምባሳደሮቹ ባደረጉት ንግግር ተልእኳቸው የጋራ ውይይትንና መግባባትን በማጠናከር በዓለማችን እጅግ አስፈላጊ ለሆነው ሰላም አስተዋጽኦ ማድረግ እንደሚሆን ያላቸውን ምኞት ገልጸዋል። ማንኛውም አገር፣ ማኅበረሰብ ወይም ዓለም አቀፍ ሥርዓት ስኬታማነቱን በኃይል ወይም በብልጽግና ብቻ በመለካት በችግር ውስጥ የሚገኙትን ችላ የሚል ከሆነ ፍትሐዊና ሰብአዊ ብሎ ራሱን ሊጠራ አይችልም ብለው ኢየሱስ ክርስቶስ ለድሆችና ለተረሱት ሰዎች ያለው ፍቅር ለመከራ የተጋለጡትን ችላ እንዳንላቸውና ማንኛውንም አይነት ራስ ወዳድነት እንድንቃወም ያስገድደናል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐሙስ ግንቦት 13 2018 ዓመተ ምህረት ጠዋት ከሴራሊዮን፣ ከባንግላዴሽ፣ ከየመን፣ ከሩዋንዳ፣ ከናሚቢያ፣ ከሞሪሺየስ፣ ከቻድና ከስሪላንካ የተላኩ አዳዲስ አምባሳደሮችን በቫቲካን ተቀብለው ንግግር በማድረግ የሹመት ደብዳቤዎቻቸውን አቅርበውላቸዋል። ቤተ ክርስቲያን የጴንጤቆስጤ በዓልን ለማክበር መቃረቧን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንፈስ ቅዱስ በደቀ መዛሙርቱ ላይ እንዴት እንደወረደ በማስታወስ ፍርሃትን ወደ ድፍረት፣ መከፋፈልን ወደ አንድነት በመቀየር በሁሉም ቋንቋዎች እንዲናገሩ በማድረግ እንዴት እንደለወጣቸው አስታውሰዋል። ተመሳሳይ የአንድነት ራእይ ዲፕሎማሲያዊ ዓለምን ሊያበረታታ እንደሚችል ተስፋ አለኝ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም በአገሮች መካከል ያለው ገንቢ ግንኙነትን በእውነተኛ ግልጽነት፣ በጋራ መከባበርና የኃላፊነት ስሜት እንዲያድጉ ያደርጋቸዋል ብለዋል። በዚህ ረገድ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጥቅምት ወር መጀመሪያ ላይ በቅድስት መንበር ዕውቅና ለተሰጣቸው ዲፕሎማሲያዊ አካላት ያደረጉትን ጥሪ እንደገና ማደስ ሲፈልጉ ሰላም በጦር መሳሪያ ኃይል በሚፈለግበት ጊዜና የበላይነትን ለማረጋገጥ እንደ ቅድሜ ሁኔታ በሚቀርብበት ጊዜ በሁሉም ደረጃዎች የሁለትዮሽ የክልልና የብዙ አገራት የጋራ ውይይት የሚያበረታታና ስምምነትን የሚፈልግ ዲፕሎማሲ አስቸኳይ ፍላጎት አለ ሲሉ በድጋሚ ገልጸዋል። እንዲህ አይነቱ ውይይት ወደ ሰላም የሚመሩ መንገዶችን በቅንነት በመፈለግ የሚነሳሳ ነው ሲሉ ተናግረው ቃላት ሳይዛቡ ወይም ጥላቻን ሳይገልጹ ግልጽ የሆኑ እውነታዎችን ማቅረብን ይጠይቃል ብለው አለመግባባቶች ሊወገዱና እምነትን በዓለም አቀፍ ግንኙነቶች አውድ ውስጥ እንደገና መገንባት የሚቻለው በዚህ መንገድ ብቻ ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጨዋነት የተሞላበት ግልጽ ውይይት አስፈላጊ ቢሆንም ጥልቅ የልብ መለወጥና ለጋራ ጥቅም ሲባል የተወሰኑ ፍላጎቶችን ወደ ጎን የመተው ፈቃደኝነት አብሮ መኖር አለበት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስኬት የሚለካው በኃይልና በብልጽግና ብቻ ከሆነ በማኅበረሰቡ የተገለሉትን ችላ የሚል የትኛውም አገር፣ ማኅበረሰብ ወይም ዓለም አቀፍ ሥርዓት ራሱን በእውነት ፍትሐዊና ሰብአዊ ብሎ ሊጠራ አይችልም በማለት አስጠንቅቀዋል። ኢየሱስ ክርስቶስ ለተረሱ ሰዎች ባለው ፍቅር ለችግር የተጋለጡትንና የደህዩትን የሚንቅ ሁሉንም አይነት ራስ ወዳድነት እንድንቃወም ይጠይቀናል ሲሉ አጽንኦት ሰጥተዋል።
የዲፕሎማቶች አገልግሎት ራስን የመስጠት የአንድነት መንፈስ መሆኑን የተናገሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ትብብርን ማበረታታትና ዓለም አቀፍ ድርጅቶችን ማጠናከር ለግንኙነትና ለድርድር እድል መፍጠር እንደሆነ አስረድተዋል። አለመግባባቶችን ለመፍታትና ትብብርን ለማሳደግ አስፈላጊ መሳሪያዎች ሆነው እንደሚቀጥሉ ገልጸው ጂኦፖለቲካዊ ውጥረቶች ዓለማችንን የበለጠ እየበታተኑት በሚገኙበት በዚህ ወቅት እነዚህን ተቋማት ውጤታማና በሰብአዊ ቤተሰብ አንድነት ላይ ያተኮሩ እንዲሆኑ ማድረግ አስፈላጊ ነው ሲሉ አሳስበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ አምባሳደሮችን ለአገልግሎታቸው አመስግነው ይህም በአገሮቻቸውና በቅድስት መንበር መካከል ዋጋ ያለው የመተማመንና የትብብር ድልድይ መሆኑን አጽንኦት ሰጥተዋል። የጋራ ጥረታቸው የሁለትዮሽና የብዙ ወገን ተሳትፎን እንደገና እንዲያነቃቃ እንዲሁም በማህበረሰቦች ለተገለሉትና ለተረሱት ትኩረት እንዲሰጥ ጸሎት በማቅረብ ለበለጠ ፍትሃዊ፣ ወንድማማችና ሰላማዊ ዓለም ጠንካራ መሠረት ለመጣል አብረው መስራት እንደሚችሉ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የቅድስት መንበር ጽፈት ቤት ከከፍተኛ ጳጳሳዊ ጽፈት ቤቶች ጋር በመሆን አዲሶቹ አምባሳደሮች ኃላፊነታቸውን እንዲወጡ ለመርዳት ዝግጁ መሆናቸውን በማረጋገጥ ተልኳቸው ውይይትንና የጋራ መግባባትን የሚያጠናክር እንዲሁም በዓለማችን ውስጥ እጅግ ለሚፈለገው ሰላም አስተዋጽኦ የሚያደርግ ይሁን በማለት ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት በስደተኞች ላይ የሚፈጸመውን ጥቃት አወገዙ። በደቡብ አፍሪካ ጸረ ስደተኛ አመጽ እየተስፋፋ በመጣበት በዚህ ወቅት የደቡብ አፍሪካ ካቶሊካዊ ብፁዓን ጳጳሳት ጉባኤ በአገሪቱ ውስጥ በሚገኙ የውጭ ዜጎች ላይ የሚደርሰውን ጥቃት የሚያወግዝ ሐዋርያዊ መልእክት ይፋ አድርጓል። ብፁዓን ጳጳሳቱ በመልእክታቸው የፖለቲካ መሪዎች የክልል ምርጫ ከመደረጉ በፊት በሚያደርጉት ቅስቀሳ የስደት ቀውስን ለፖለቲካ ጥቅም እንዳያውሉት አስጠንቅቀዋል። የጉባኤው ፕሬዚደንት በሆኑት በብፁዕ ካርዲናል ስጢፋኖስ ብሪስትሊን ረቡዕ ግንቦት 12 2018 ዓመተ ምህረት በፈረሙት ሐዋርያዊ መልእክት ላይ ብፁዓን ጳጳሳቱ በስደተኞችና ጥገኝነት ጠያቂዎች ላይ የተቀሰቀሰው አመጽ፣ የሚደርስባቸው ማስፈራሪያና መፈናቀል፣ በሰብአዊ ክብር ላይ የሚፈጸም ከባድ ጥቃት፣ ማኅበረሰባችንን ሊገልጹት በሚገቡ እሴቶች ላይ የተደረገ ክህደት ነው ሲሉ ገልጸውታል። ብፁዓን ጳጳሳቱ በሐዋርያዊ መልእክታቸው ላይ በስደተኞችና ጥገኝነት ጠያቂዎች ላይ የሚፈጸሙትን የአመፅ የማስፈራራትና የማፈናቀል ድርጊቶችን በማያጠራጥርና በማያሻማ ሁኔታ እናወግዛቸዋለን ሲሉ ጽፈው በስደተኞች ላይ የሚፈጸሙ የአመፅ ተግባሮች ፈጽሞ ተቀባይነት ሊኖራቸውና ሊታገሷቸው የማይችሏቸው ናቸው ሲሉ አጽንኦት ሰጥተዋል። የደቡብ አፍሪካ ካቶሊካዊት ቤተ ክርስቲያን ጳጳሳት ሐዋርያዊ መልእክት ይፋ የወጣው በሀገሪቱ በሚገኙ በርካታ አካባቢዎች በተለይም በኳዝቡሉ ናታልና በካውንቴንግ የተከሰቱት የጥቃት ድርጊቶችና ስጋቶች እየጨመሩ በመጡበት ጊዜ ሲሆን በቅርብ ሳምንታት ውስጥ የጸረ ስደተኞች ሰልፎችም ተጠናክረው መቀጠላቸው ተመልክቷል። በመኖሪያና በስራ አካባቢዎች የጥቃት ዛቻ የደረሰባቸው ሴቶች ሕፃናትን ጨምሮ ግንቦት 11 2018 ዓ.ም በደርባን ማዕከላዊ ፖሊስ ጣቢያ ውስጥ ከለላን የጠየቁ ሲሆን አንዳንድ ስደተኞች ተጨማሪ ጥቃት እንዳይደርስባቸው በመስጋት ከፖሊስ ጣቢያው ውጪ ሌሊቱን በብርድ አሳልፈዋል። ብፁዓን ጳጳሳቱ አለመረጋጋቱ የተፈጠረው ሰፋ ባሉ ምክንያቶች እነርሱም ማኅበራዊ ሰቆቃ፣ ኢኮኖሚያዊ ቀውስና የአስተዳደር ድክመት እንደሆኑ በመልእክታቸው ላይ ገልጸዋል። ሐዋርያዊ መልእክቱ በተጨማሪም ቀጣይነት ያለው ሥራ አጥነት፣ የኑሮ አለመመጣጠን፣ ደካማ የአገልግሎት አቅርቦት፣ ሙስናና በኢሚግሬሽን አስተዳደር ውስጥ ያሉ ድክመቶች ለችግር ተጋላጭ በሆኑ ማኅበረሰቦች ውስጥ ቁጣ እንዲቀሰቀስ አስተዋጽኦ ማድረጉን ጠቁመዋል። ለአሁኑ ቀውስ ዋና ምክንያት በመንግሥት አስተዳደር በተጠያቂነትና በአመራር ላይ የታዩ ውድቀቶች መሆናቸውንና የድሆች ጩኸት ለረጅም ጊዜ ተሰሚነት ሳያገኝ መቆየቱን በግልጽ መናገር እንፈልጋለን ሲሉ ጳጳሳቱ ተናግረዋል። ብፁዓን ጳጳሳቱ እንዲሁም ተገቢ ጥበቃ የማይደረግላቸው ድንበሮች፣ በአገር ውስጥ ጉዳይ ሚኒስቴር ውስጥ የተስፋፋ ሙስና፣ የስደተኞች ጉልበት ብዝበዛ፣ አንዳንድ ስደተኞችን ያካተቱ የወንጀል ተግባራትና በተወሰኑ ማኅበረሰቦች ውስጥ ትርጉም ያለው ውህደት አለመኖር ስጋቶችን እንደፈጠረ ገልጸዋል። ሆኖም ከእነዚህ እውነታዎች ውስጥ አንዳቸውም ቢሆኑ አመፅን ወይም የጋራ ቅጣትን ሊያጸድቁ እንደማይችሉ አጥብቀው ተናግረዋል። ብፁዓን ጳጳሳቱ በመልእክታቸው ላይ በአገሪቱ ውስጥ ስጋቶችና ቁጣዎች መኖራቸው እውነትና መፈታትም ያሉባቸው ቢሆኑም ነገር ግን በሌላ ሰው ላይ የሚፈጸም ጥቃት ፈጽሞ ተቀባይነት ሊኖረው አይችልም ሲሉ ተናግረው ደቡብ አፍሪካን ወሳኝ የሞራልና የፖለቲካ ጊዜ እንደሚገጥማት አስጠንቅቀዋል። ክልላዊ ምርጫ ሊካሄድ በተቃረበበት በዚህ ወቅት ለፖለቲካ ፓርቲዎችና የሕዝብ ሥልጣን ፈላጊዎች በሙሉ ባቀረቡት ልዩና አስቸኳይ ጥሪ ስደት ያስከተለውን ቀውስ ወይም የማኅበረሰቦችን ስቃይ ለፖለቲካ ጥቅም እንዳያውሉት ሲሉ ጳጳሳቱ አሳስበዋል።
ለምርጫ ጥቅም ሲሉ ፍርሃትን መከፋፈልንና ተጋላጭነትን እንደ መሳሪያነት መጠቀም በስነ ምግባር ረገድ ተቀባይነት የሌለውና ቀድሞውኑ ደካማ የሆነውን ማህበራዊ ሁኔታን የበለጠ ሊያበላሸው ይችላል ሲሉ ተናግረዋል። ብፁዓን ጳጳሳቱ የነፍሴር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሁላችንም ወንድማማቾች ነን የሚለውን ሐዋርያዊ አስተምሮ በመጥቀስ እያንዳንዱ ሰው በእግዚአብሔር መልክና አምሳል የተፈጠረ በመሆኑ ሊጠበቅ የሚገባው የማይደፈር ክብር አለ የሚለውን የክርስትና እምነት አረጋግጠዋል። ክርስቲያኖች እንደመሆናችን እያንዳንዱ ሰው በእግዚአብሔር መልክና አምሳል የተፈጠረ መሆኑን ወደ መሠረታዊ እውነት እንመልሳለን ሲሉ መልእክት ያስተላለፉት ብፁዓን ጳጳሳቱ በጥላቻ በማጭበርበር ወይም በአመፅ ሰላማዊ ህብረተሰብን መገንባት አንችልም ብለዋል። የደቡብ አፍሪካ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት በመልእክታቸው መደምደሚያ ፍትህ፣ ስነ ምግባራዊ አመራር፣ አንድነትና ማኅበራዊ ኃላፊነት እንዲኖር ጥሪ አቅርበው እነዚህ እሴቶች ከሌሉ ዘላቂ ሰላም ሊኖር አይችልም ሲሉ አስጠንቅቀዋል።

0: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት እናስደምጣችኋለን። አዘጋጅና አቅራቢ ባራና በርገኔ ነው።
1: ሰው ለእግዚአብሔር የሚሰጠው ምላሽ አምናለሁ። ሰው ራሱን ለሚገለጥለት ለእግዚአብሔር እንዴት ምላሽ ይሰጣል? ለእግዚአብሔር ምላሽ የምንሰጠው በመለኮታዊ ጸጋ በመታገዝና በእምነት በመታዘዝ ማለትም ራሳችንን ሙሉ በሙሉ ለእግዚአብሔር በመስጠትና ራሱ እውነት በሆኖ በርሱ የተረጋገጠውን እውነት በመቀበል ነው። በመጽሐፍ ቅዱስ ውስጥ በእምነት የመታዘዝ ዋና ምስክሮች እነማን ናቸው? ለዚህ በጣም ብዙ ምስክሮች አሉ። ከነዚህም አንዱ አብርሃም ሲሆን እርሱም በተፈተነ ጊዜ በእግዚአብሔር አመነ። በሮሜ መልእክት ምዕራፍ 4 ከቁጥር 3 ለሱም ጥሪ ዘውትር የታዘዘ ሆነ። ስለዚህ ለሚያምኑት ሁሉ አባት ተባለ። በሮሜ መልእክት ምዕራፍ 4 ከቁጥር 11 እስከ 18 ሌላው ሕይወቷን በሙሉ በእምነት የመታዘዝ ፍጹም ምሳሌ የሆነችውና እንደ ቃሌ ይሁንልኝ በሉቃስ ወንጌል ምዕራፍ 1 ከቁጥር 38 ያለችው ቅድስት ድንግል ማርያም ናት። በተጨባጭ ለአንድ ሰው በእግዚአብሔር ማመን ማለት ምን ትርጉም አለው? በእግዚአብሔር ማመን ማለት ከራሱ ከእግዚአብሔር ጋር መጣበቅ፣ ራስን ለእርሱ አሳልፎ መስጠትና እውነት የሆነው እግዚአብሔር የገለጣቸውን እውነቶች በሙሉ መቀበል ማለት ነው። ሦስት አካል በሆነው በአብ በወልድ በመንፈስ ቅዱስ አንድ አምላክ ማመን ማለት ነው። የእምነት ባህሪያት ምንድን ናቸው? እምነት ለደህንነት አስፈላጊ የሆኑ የላቀ ጸጋ ነው። በትሕትና የሚጠይቅ ሁሉ የሚያገኘው የእግዚአብሔር ስጦታ ነው። እምነት ሥራ የሰው ሥራ ነው፣ ማለትም በፍቃዱ የተነሳሳና በእግዚአብሔር የተቀሰቀሰ መለኮታዊ እውነትን በደስታ የሚቀበል ሰው የአእምሮ ሥራ ነው። እምነት በእግዚአብሔር ቃል ላይ የተመሠረተ ስለሆነ እርግጠኛ ነው፣ የሚሠራውም በፍቅር አማካይነት በገላትያ መልእክት ምዕራፍ 5 ከቁጥር 6 ነው። እርሱም የእግዚአብሔርን ቃል በመስማትና በጸሎት አማካይነት ያለማቋረጥ ያድጋል። አሁንም ቢሆን የሰማያዊ ደስታ ቅድመ ልምድ ነው። በእምነትና በሳይንስ መካከል ቅራኔ የሌለው ለምንድን ነው? እምነት ከእግዚአብሔር በላይ ቢሆንም በእምነትና በሳይንስ መካከል ቅራኔ ሊኖር አይችልም፣ ምክንያቱም የሁለቱም ምንጭ እግዚአብሔር ነውና። የእግዚአብሔርና የእምነት ብርሃን የምሰጠን ራሱ እግዚአብሔር ነው። ለማወቅ አምናለሁ፣ በተሻለ ሁኔታ ለማመን አውቃለሁ።

0: ይላል ቅዱስ ቆጵሪያኖስ። የእምነት ቀመሮች አስፈላጊ የሆኑት ለምንድን ነው? የእምነት ቀመሮች አስፈላጊ የሆኑበት ምክንያት አንድ ሰው የዓመት ሁኔታዎችን በጋራዋ ቋንቋ ከሌሎች ጋር በኅብረት ለመግለጽ፣ ለመቅሰም፣ ለማክበርና ለማካፈል ስለሚያስችሉት ነው። የቤተ ክርስቲያን እምነት አንድ እምነት ብቻ የሆነው እንዴት ነው? ቤተ ክርስቲያን የተለያዩ ቋንቋዎች፣ ባህሎችና ሥርዓቶች ያሏቸው ሰዎች ስብስብ ብትሆንም እንኳን በአንድ ድምፅ የምትገለጸው ከአንድ ጌታ የተቀበለችውንና ከአንድ ሐዋርያዊ ትውፊት የተላለፈላትን አንድ እምነት ነው። የምታምነው በአንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ሲሆን የምታመለክተውም የደህንነት መንገድም አንድ ነው። ስለዚህ በትውፊት ወይም በጽሑፍ የተላለፈን እና ከመለኮት የተገለጠ ለመሆኑ ቤተ ክርስቲያን በተነገረን በቃል እግዚአብሔር ውስጥ ያለውና ነገር ሁሉ በአንድ ልብና በአንድ ነፍስ እናምናለን። ክርስቲያናዊ እምነትን መግለጽ። በቅዱስ ቀለመንጦስ የሮም ቤተ ክርስቲያን የሚገኘው ይህ ጥንታዊ በኅብር የተሠራ ሥዕል የክርስትና እምነት ማዕከላዊ ምስጢር የሆነውን የመስቀልን አሸናፊነት ያመለክታል። አበቦቻቸውና ፍሬዎቻቸው በሁሉም አቅጣጫ የተንዠረገጉና በርካታ ትናንሽ ክብ ቅርጾችን የሠሩ የዛፍ ተክል ቅርንጫፎች በቀለም አጊጠውና ደምቀው ይታያሉ። ይህ ተክል ሕይወት የሚያገኘው የሰውን ልጅና ፍጥረት ዓለምን እንደገና ለመፍጠር መሥዋዕት ከሆነው ከኢየሱስ መስቀል ነው። ኢየሱስ በሕማማቱ በሞቱና በትንሣኤው ዳግመኛ ልደት የሚያረጋግጥና ሰውን ከእግዚአብሔር ጋር የሚያስታርቅ አዲሱ አዳም ነው። የሚሰቃየው ክርስቶስ ዙሪያ 12ቱን ሐዋርያት የሚወክሉ 12 ነጫጭ እርግቦች አሉ። በመስቀሉ ግርጌ ማርያምና ተወዳጁ ደቀ መዛሙር ዮሐንስ ይገኛሉ። ኢየሱስ እናቱንና ይወደው የነበረውን ደቀ መዛሙር በአጠገቡ ቆሞ ባየ ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዛሙሩን እናትህ ይቺውልሽ አለው። ከዚህም ሰዓት ጀምሮ ደቀ መዛሙሩ ወደ ቤቱ ወሰዳት። በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27 ከመስቀሉ በላይ በኩል የአብ እጅ ተዘርግቶ በፋሲካ ምስጢር በሞት ላይ ድልን ለተቀዳጀው ልጁ የክብር አክሊል ሲሰጥ ይታያል። በተክሉ ስር ከክፉ እባብ ጋር የሚታገል ትንሽ አጋዘን አለው። የደህንነት ዛፍን ከሚወክለው ከዚህ ተክል ውስጥ ድኩላ ከሕይወት ውሃ ምንጭ ጠጥቶ እንደ ምረካ ሁሉ ምእመንንም ጠጥተው የምረኩባቸው የአራቱ ወንጌሎች ምሳሌ ለሆኑ አራት ቀጭን ጅራቶች ሕይወት ሰጪ ውሃ ምንጭ ይፈልቃል። እዚህ ላይ ቤተ ክርስቲያን እውነተኛ የሕይወት ዛፍ ከሆኖ ክርስቶስ ሕይወትን ያገኘች ሰማያዊ ገነት መስላ ትታያለች። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት ባጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 142 እስከ 284 ላይ የተወሰደ ነው።
1: ክቡራትና ክቡራን አድማጮቻችን ለዛሬ ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።